ጊዜው ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴም ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ

እያለ ሲመስል እየተማረረ ውሻይና ከፌ ጫወት ነበር ይመክረኛል ሰማው በስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ ዋው